ጤና ይስጥልኝ አድማጮቻችን እንደምን አደራችሁ? ይህ የዋሊያ ራዲዮ ድምጽ ነው። የዋሊያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው። መልካም ቆይታ።

እሺ አድማጮቻችን እንግዲህ ይህንን አዲሱን ዘመን ስንጀምር በመልካም እንደዚህ ቀለል ቀለል ባሉት ስለ አዲስ ዓመት እያወራን ስለ አዲስ ዓመት እየተነጋገርን ጀምራችኋለን።

ሌላው ጉዳይ ጠንከር ጠንከር ያለው የሀገራችን ኢኮኖሚው የፖለቲካ ማህበራዊ ቀውሱን በተመለከተ ለዛሬ ቆየን። ስለዚህ በዚህ ፕሮግራምም እንድትሳተፉ በተለይ ሳምንትም ትንሽ ጊዜ ሰተን ነበር። ሆኖም የፕሮግራም አጠባበብ ስለነበረ ብዙ የተጠቀማችሁበት ስላልሆነ እየደወላችሁ ለምትፈልጉት የአዲስ ዓመት መልክታችሁን እና ምኞታችሁን ማስተላለፍ እንደምትፈልጉ ወይም እንደምትችሉ ማስታወስ ፈልጋለሁ። እንግዲህ እንደመነሻ እንዲሆናችሁ እኔ ባለፈው ሳምንትም ለምትቀስ እንደሞከርኩት እናንተን መላይ ዝግጅታችን ተከታታዮችን በእውነት እንኳን አደረሳችሁ እላለሁ። እንዲሁም እኔም በዚህ በት ዝግጅት ተባባሪዎች የነበሩ እንግዶችንም እንዲሁ ቤተሰቦችንም እንኳን አደረሳችሁ እላለሁኝ። በተለይ ደግሞ በዚህ መልክቴ ላይ እኔ አዘውትሬ ለማለት እንደሞከርኩት ይህንን ድምፅ እንዲኖረን ይህን ድምፅ እስከዛሬ ድረስ እንዲቆይ የከፈተልንን የጀመረልንን ወንድማችንን አቶ አለማየሁን በእውነት መልካም አዲስ ዓመትና መልካም ጤና እንዲሰጥህ እመኛለሁ። እንግዲህ ከዛ በተረፈ ይህን ዝግጅት እየተንገዳገድንም ቢሆን እስከዚህ ያደረስ ነው ወደፊት ልዝገር ያቃል ተስፋዬ እንደምን ተስፋዬ ማሞ ማለት ነው። እንዲሁ መልካም አዲስ ዓመት ከመላው ቤተሰብ ጋር እንዲሆንልህ ነው እመኛለሁ። ለምን በተለያዩ ፕሮግራሞች ሁሉ እንግዲህ በዚህም በዛም በባህላዊውም በዚህ በደግሞም ሬዲዮም ዝግጅት ሁሉ አብረ ስላለ ወንድም ተስፋዬን ከልብ አመሰግናለሁ። እንግዲህ ከዚህ ጋር ምናልባት አየዥ ማለት የምፈልገው ዛሬ መስከረም 19 2026 ከ15 ሰዓት ጀምሮ የዚህ የፍራይስ ራዲዮ 30ኛ ዓመት ክብረ በዓል ስላለ በሱ ላይ እንድትገኙ አድማጮችን በሙሉ ጋብዛችኋለሁ። እኛም እንሳተፋለን አንድ አነስተኛ ስታንድ አለችን። ስለዚህ መጣችሁ እንድትጎበኙ ሁላችሁንም ጋብዛለሁ። ዋናው ለቦነታ ሆነም ድጋሚ ከእንኳን አደረሳችሁ መልእክት ጋራ ምስጋናዬንም ማቀብ እንፈልጋለሁ። ዛሬ ከሰዓትም እንዲሁ እንጀራ ጋግራችሁ ወጥ ሰርታችሁ የሄን ሬዲዮ እንዲወከል ያደረጋችሁትን ይሄ ክፍል ኢትዮጵያ ድምጽ ዋሊያ ሬዲዮ እንዲወከል በእውነት ምክንያት የሆናችሁ ትርቶችን ወንድሞችን ከልብ አመሰግናለሁ። እንግዲህ በርግጥ ፍቅሬ እዚህም ዝግጅቱ ክፍል የነበርሽም ስለሆነ ስራውን ሁኔታውን ሁሉን ታውቂዋለሽ እና አሁንም ድረስ እንግዲህ በግንባርም ባይሆን ከጀርባ ገፋ ገፋ ደገፍ ደገፍ ስለምታደርጊ እናመሰግናለን ፍቅሬ ለዛሬውም ላደረግሽ ነገር እንዲሁም እግዚአብሔር ይስጥልን እና መልካም አዲስ ዓመት ላለው። አሁንም እንግዲህ እንደገና ተመልሼ ወደ ተስፋዬና ቤተሰቡ መጣለሁ። እንዲሁም ተስፋዬና ቤተሰቡ ምን ለዚህ ዝግጅት ላደረጋችሁት ከፍተኛ ጥረት እግዚአብሔር ይስጥልን እና መልካም አዲስ ዓመት። እንግዲህ መጨረሻም ላይ ያው የኛም ቤት ማለት እንዲሁ ለዚህ ዝግጅት ስላደረግሽው ትብብር ሁሉ ከልብ አመሰግናለሁኝ። መልካም አዲስ ዓመትም እንዲሆንልሽ እንዲሁ ከልብ እመኛለሁ። እሺ ከዚህ ሰዓት ጀምሮ እናንተም እየደወላችሁ መልእክቶቻችሁን ማስተላለፍ ትችላላችሁ። በእኔ በኩል የተዘጋጁትን የአዲስ ዓመት ዜማዎች አቀርብላችኋለሁ። ኦኬ መልካም ቆይታ።

0: እሺ አድማጮቻችን ሙዚቃው ይቀጥላል ግን አሁን ስልክ ስላለኝ ወደ ስልኩ እንሄዳለን እንግዲህ ኋላ ላይ ከመደወል ደግሞ በዚህ ሰዓት መደወሉ ማለት በጊዜ መደወሉ መልእክታችሁን በሙሉ ለማስተላለፍ ይረዳል ሃሎ ጠናስጥልን ሃሎ ጠናስጥልን ይሰማል
1: ይሰማኛል እናንተስ ጋር ይሰማል
0: በጣም ጥሩ ነው ቀጥል እንዴት አረፈርክ ደህና አረፈርክ ተስፋዬ
1: እግዚአብሔር ይመስገን ደህና አንተ ደህና አረፈርክ
0: ደህና ነኝ ተስፋዬ
1: እንግዲህ ዛሬ ትንሽ አንተም ስራ ይዘናል እኔም አለሁኝ መቀላለሁኝ ዋናው ከሁሉ በፊት እንግዲህ ከፈቀድክልኝ ያው ባለፈው አመት የኢትዮጵያ አዲስ አበባ ተንቁጣጣሽን ሁላችንም ተሰብስበን አክብረናል። እንግዲህ በተለይ ኢትዮብሪጅ የጠራውን ፕሮግራም ላይ የተገኛችኋላችሁ የተገኛችሁ ደግሞ በየቤታችሁ መቼም ከጓደኞቻችሁ ጋር እንዳከበራችሁትና እንዳሰባችሁት እገምታለሁኝ። እና ይህንን በተመለከተ ሁላችሁንም የሬዲዮ አድማጮቻችን የስቱትጋርትና አካባቢው ነዋሪዎች የሆናችሁ ኢትዮጵያውያኖች ምናልባት ደግሞ እነዚሁ በኦንላይን ፕሮግራማችንን የምትከታተሉ ኢትዮጵያውያን ኤርትራውያን እንኳን ከዘመን ዘመን አሸጋገራችን ይሆናለሁ። መጀመሪያ
0: ሸጠሮ ነው ታስፈሽ
1: ቀጠልሁ ምክንያት አድርጋችሁ በኢትዮ ብሪጅም ፕሮግራም ላይ ለተገኛችሁት ሁሉ ባህላችንን ስላደመቃችሁልን አውራችሁን ስላከበራችሁ እናንተንም ሁሉ አመሰግናለሁ። የሚመጣው አመት ሰው ይበለል።
0: አሜን ተስፍሽም።
1: ኦኬ እንግዲህ ከዛ ቀጥለ እንደሱ አንተ ብዙ ነገር አውርተሃል። ያው የዋሊያ ሬዲዮ ሲነሳ ያው በቅድሚያ ዋናው መስራቹና ሬዲዮ ታገሮኝ እግር እንዲተክል ያደረገው ወንድማችን አለማየሁ ሁልጊዜ ማንረሳውም እናስታውሰዋለን። እርግጠኛ ነኝ አሁንም ፕሮግራማችንን እየተከታተለ ነው። እንኳን ከዘመን ዘመን አሸጋገረ ማለት እፈልጋለሁ። ከዛ ቀጥሎ እንግዲህ በዚህ በሬዲዮ ጣቢያ ውስጥ የነበሩትን ፍቅሬ፣ ቲጂ፣ ዩሱፍ፣ ሳሙኤል፣ ሌሎችም ሁሉ ወንዶሰን መጀመሪያ ሲጀመር በጣም ብዙ ሰዎች ነው የነበሩት። ሁሉንም ምናልባት አንዳንዶቻቸው ስማቸውን ከረሳሁት ይቅርታ አድርጉልኝ። እንኳን ከዘመን ዘመን አሸጋገራችሁ ብላለሁ። እና ምናልባት አንድ ቀን ሁላችንም ያለፈ ታሪካችንን ለማስታወስ አንድ ቀን እንገናኛለን ብዬ ተስፋ አደርጋለሁ። እንግዲህ መልካም ቀን። የፍራይስ ሬዲዮ 30ኛውን ዓመት ያከብራል። እኛ ደግሞ እንደው ካልተሳሳትኩኝ ቢያንስ እንደው ከ15 እና ወደ 20 የሚሆን ዓመት በዚህ በሬዲዮ ጣቢያ መስመር ላይ የሰራን ይመስለኛል።
0: ከ20 ዓመት በላይ
1: ምክንያቱም 97 ምርጫው አካባቢ በኋላ ነው የተጀመረው
0: አይደለም?
1: አሁን 2017 ነን። ኦልሞስት
0: 20 ዓመት
1: ከዚህ የሬዲዮ ጣቢያ ጋር አብረን የተጓዝን ሰዎች ነን። ወይም ደግሞ በኋላ ሬዲዮ በዚህ በፍራይስ ሬዲዮ ታሪክ ውስጥም ትልቅ አሻራ ያለው ማለት ነው። 30 ዓመት በቆየ አንድ የሬዲዮ ጣቢያ ውስጥ 20 ዓመት አብሮ የሰራ ቀላል አይደለ። ስለዚህ ይሄም ደግሞ የተጀመረውና እንደዚህ ያደረስነውን በዚሁ አጋጣሚ ሁልጊዜ ነው ይህንን ጥያቄ የሚያቀርበው። እባካችሁን ወጣቶች ፕሮግራሙ እንዳይቋረጥና እንዳይቀር ተባበሩ እንላለሁኝ። በዛ በተረፈ ዛሬ የሚደረገው በዓል ላይ ያው ትንሽ የምትቀማመስ ነገሮች ያው የሀገራችን ባህላዊ ነገር ይኖራል፣ ጭንጎች ይኖራል። የምትመቻቸው ሰዎች ያው ደሳለኝም ጥሪውን ያቀርባል፣ እኔም እደግምላችኋለሁኝ። ደሱ እኔም እንግዲህ እንደተባባል ነው አንዳንድ ነገሮችን በተነጋገርነው መሰረት ይዤ ወደ 14 ሰዓት ገደማ ብቅ እላለሁኝ።
0: ተከከለ ጥሩ እንገናኛለን። እኔም በዛ ሰዓት እዚሁ ነኝ። ዳም ሰዎች አሁን ስለማታያቸው ነው እንጂ ስራው ኦሬዲ ጀምረዋል። እዚ ፍለፍት ወዲ ይላሉ ከታችም አሉ። እና ጥሩ ነው ተንስሽ አመሰግናለሁ።
1: እስከ በኋላ ድረስ አሊያት ብዙ
0: ቼክ
1: ፕሮግራምን ቀጥል እስከምንገናኝ መልካም ቀን።
0: እሺ መልካም ጊዜ። እኔም አመሰግናለሁ። ቻው ቻው ተስፍሻ።
1: ቻው ቻው።
0: እሺ አድማጮቻችን ፕሮግራማችን ይቀጥላል። እንግዲህ ይህ የዛሬውን ፕሮግራም አስመልክቶ ያው ከላይ ተቀስ እንደመከርነው ትንሽ እኛም ተሳትፎ ስላለን ብቅ እንላለን። እንግዲህ በዚህ ተሳትፎ ያገዙንን ታንከ አመስግኛለሁኝ። በእርግጥ ደግሞ በተለያየ ምክንያት በጤናም ቢሆኑ ወይ ቀደም ብሎ በተያዘ ፕሮግራም ደግሞ ምክንያት ልናግዛችሁ ባለመቻላችን ቅርታ እንጠይቃለን። ያላችሁም እህቶች ስላላችሁ እናንተንም በእውነት እንኳን አደረሳችሁ መልካም ባለላለሁ አመሰግናለሁ ማለት ነው። እሺ ከዚሁ ጋር እንትን ሳነል ከዚሁ ባሉ ሳንወጣ የስቲ አስተላልፉት ያሉት መልክቶች ስላለ እሷን አንዴ እንድትሰሙ ጋብዛችኋለሁ።
2: Das Freie Radio für Stuttgart wird 30 Jahre alt. Seit unserem Sendestart am 28. September 1996 versorgen wir die Region Stuttgart mit Informationen über Kultur, Musik und politische Themen. Über 200 Sendungsmachende sorgen dabei für Abwechslung und ein diverses Programm, das ihr so garantiert nirgendwo anders findet. Herzliche Einladung zu unserem großen Sommerfest am 19. September. Wir feiern 30 Jahre freies Radio für Stuttgart mit euch. Kommt vorbei und genießt leckeres Essen, Musik und Live-Acts. Gefeiert wird im Hof und im Foyer in der Stöckerstraße 16a. Mehr Informationen findet ihr unter freies-radio.de.
0: እሺ ይሄን ይመስላል መልክቶ እና ትገኙ በድጋሚን ጋብዛችኋለን። እንግዲህ አዲስ አመትን ፍስን ትቆዩም አሁንም በዚህ የባሉን ነገር ሚያስታውሱን ሲጋችሁን ጋብዛችኋለን።

እሺ አድማጮቻችን አሁን ደግሞ አንድ መልእክት አለን የቤተ ክርስቲያን ምረቃ ጥሪ ነው እንግዲህ ክብር አባታችን ሊቀ ካህናት ዶክተር መራይ ተበጀ ባለፈው ሳምንት የኛዲስ ሳምንት ፕሮግራማችንን በብራኬና በመልእክት ሲጀምሩልን እንዳስተዋወሱን በዚህ በዛሬው ቀን መስከረም 19 እና 20 ማለት ነው የ በክርስቲያን መረቃ ከተለያዩ ፕሮግራሞች ጋራ ተዘጋጅቶ ስለሚቀርብ ሁላችሁንም ጋብዛችኋለን እንግዲህ ከዚህ በኋላ ሄዶፒዮ መድረስ ይቻላል እንግዲህ በጣም ካልተመቻችሁ ደግሞ እንግዲህ ነገም ቢሆን ብቅ ማለት ይቻላል ማለት ነው እንግዲህ ከዚህ ታላቅ በዓል ጋራ ተያይዞ በጥሪ ወረቀት ላይ እንደተጠቀሰው ለዚህ ሀገር ለምንኖር ኦርቶዶክሳውያንና ኦርቶዶክሳውያት እንዲሆን የተዘጋጀ የመቃብር ቦታም በዛሬው ዕለት ይባረካል የሚባርኩት የሀገረ ስብከቱ ሊቀ ጳጳስ ብዙ አቡነ ዲዮናሲዮስ ናቸው እንግዲህ በዚህም ላይ ሳቸው ተገኝተው ይህንን ቦታውን ቀብሩ ስፍራው ማለት ነው ተባረኩ በኋላ እንዲሁ ሌሎች ቀጣይ ፕሮግራሞችም አሉ። ከዚህ ጋር ተያይዞም እንዲሁ ክቡር ልዑል ዶክተር አስፋው ሰናስራተ ካሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በሚል ርዕስ እንዲሁ እሳቸውም ንግግር ያደርጋሉ። ስለዚህ ይሄንንም እንድትጋበዙ ወይም ደግሞ ይሄንንም እንድትከታተሉ ደረሰ የቀረበ ጥሪ ስላለ እንድትከታተሉልን ሆነ ከልብ ጋብዛችኋለን። እስከዛ እንግዲህ የተለያዩ የዕለቱ ሙዚቃዎች እየሰማችሁ እንድትቆዩ ግብዣ ነው። እስቲ አሁን ደግሞ ወደዚህ ይህን በዓላችን በተመለከተ የተዜሙ መቼም ዜማዎቹ ብዙ ናቸው፣ ግን እንደ አይጠገቢዎቹን አለፍ አለፍ አድርገን ለመስማት እንሞክራለን። እንግዲህ ለምን በዓል በዓል እንላለን፣ በዓሉን ለምን እናከብራለን ብንል ይሄ በዓል ለእኛ የተለየ ነው፣ እኛንም ከዓለም የሚለየን ነው። ጊዜያችን ማለቴ የካለንደራችን አጠቃቀም ሁሉ ከሌላው ለየት ያለ በመሆኑ የ2019 ዓመት ላይ ነን እንግዲህ እኛ ገና ያለ ነው። ስለዚህ ይሄም ራሱ አንድ መስህብ ነው፣ ይሄም ራሱ አንድ ልዩነት ልዩ ነው። ሌላው 26 ይላል፣ እኛ 19 እንላለን። እና እንግዲህ ይህንን እንደ ማስተዋቂያ እንደውም እንግዶችን ቱሪስቶችን ወደ ሀገራችን ወደ መጋበዣ እያደረግን ስንጠቀምበት እንደቆየን ነው። አሁንም በዚህ መልክ እንዲሁ እንጠቀምበታለን። ይኸውም 2019 ላይ ናችሁ ብለን እነሱን ወጣት ማድረጋችንም ሳይንስ እንደገና ደግሞ ከዚህ ጋር እያይዘን የኛ ወር እኮ 13 ነው ብለን 33ኛው ወራችን ሁሉ እንዲሁ እንድናግራቸዋለን አስረዳቸዋለን። እንግዲህ 13ኛው ወር እንደምታቋት ይቺ ጳጉሜዋ ናት። ጳጉሜውን ፈረንጆቹ ወይም በሌላው አቆጣጠር በየወራቱ በከፋፍለው ጃንዋሪ ላይ ሜርስ ላይ ማይ ዩሊ ኦገስት ኦክቶበር እና ዲሴምበር ላይ መስለኛል እዛ ላይ 30 እየደረጉ በትነው ጨርሰዋታል። እኛ ግን ሰብሰብ አድርገን በአንድ እንዳንድ ወቅት እንዳንድ ወር እንጠቀምበታለን። እንግዲህ ይህም መልካምና ልዩ የሚያደርጋት ወይም የሚያደርገን ነው የእኛን አጠቃቀማችንን ካላንደራችንን። ስለዚህ እነዚህን ልዩነቶቻችን ማለት እነዚህ ለየት የሚያደርጉ ሀብታችን ይሄ ሀብት ነው፣ ነገራችን ላይ ታላቅ ሀብት ነው። ይህን ታላቅ
መንፈሳዊ ሀብታችንን ጠብቀን ይዘን መቆየት አለብን። እንደው ወደዚህ ወደ ኢትዮጵያችን አቆጣጠር ገባ ካለን 2019 ማለታችን ብቻ ሳይሆን እነዚህ የኛ አመቶች በወንጌላውያኖች የተከፈሉ ናቸው። ለአራቱም ወንጌላውያን ተካፍለው አሁን ከማርቆስ ወደ ቅዱስ ሉቃስ ተሸጋግረናል። ይሄም ራሱ አንዱ ለየት ያለውን ነው። ለማት በዘመኑ ዘመነ ማቴዎስ፣ ዘመነ ማርቆስ፣ ዘመነ ሉቃስ፣ ዘመነ ዮሐንስ እያለን ምንጠቀምበትም ያው እኛ ስለሆነን እኛ እንግዲህ የዚህ ሁሉ ሀብት ባለቤት መሆንን በእውነት በክብር ጠብቀን በክብር ይዘን ወደፊቱም ለቀጣይ ትውልድ ለማስተላለፍ መጣር አለብን ነው። እንግዲህ ከዚህ በላይ ሌላውን የምግቡን የመጠጡን ይህንን የመሳሰለውን ነገር ያው እናንተም ስለምታውቁበት እሱን ብዙ አነካካውም እና መልካም ቆይታ። እስቲ ከዚህ ከ13 ወራችን ጋር ተያይዞ ያለውን ዜማ ደግሞ ልጋብዛችሁ። መልካም

በሰው ተሞልቶ ሲያድር ጥንቀት ባህሩ ጥበቻ ነው ተለሶ ለሚያየው ሰው ማማ ፋሲካ ሲደርስ ደግሞ ባመቱ ቅዳሜ የለሁ ደግሞ ለሊቱ ዶሮ ተሰጥቶ ቀርቦ ልማቱ ናው ባንኮራ እንደገፈሉ አረቄ ዳፎ ሁላክፋይ እያኩን ይዞ

እሺ አድማጮቻችን እየተከታተላችሁት ያለው ሳምንታዊ የኢትዮጵያ ድምጽ ዋልያ ሬዲዮ ነው። እንግዲህ ትራሻችን ወይም ስልክ ቁጥሩን ከፈለጋችሁ 0711640044 ነው። እንግዲህ የደወላችሁ ባለችው ጥቂት ደቂቃ ሶሎ የአዲስ ዓመት መልካም ምኞታችን እንድታስተላልፉ ድሉ ተከፍቷል። መልካም ጊዜ ያ

እሺ አድማጮቻችን እንግዲህ መልክቶችን በድጋሚ ማስተላልፋለሁ። የመጀመሪያው በዓል የዚህ የሬዲዮ 30ኛ ዓመትን ምክንያት በማድረግ የተዘጋጀው በዓል እንድትገኙ እናስታውሳችኋለን። ከ15 ሰዓት ጀምሮ በጣም የተለያዩ ፕሮግራሞች አሉ። እንግዲህ በምግብ በመጠጥም አለ። እንዲሁም ደግሞ በዓሉ ቦታ ነው የሬዲዮ ስጭቱ የሚደረገው። ላይፍ ስቱዲዮ ለጎብኚዎች ይለቀቃል። እንግዲህ እኛ ምናልባት ይህ ስቱዲዮ የሚሰራው እስከ ተወሰነ ሰዓት በኋላ ነው። ያው ቴክኒሽያኖቹ አሁንም ጉድ ጉድ እያሉ ነው። ስለዚህ ይህን በዓል ማስታወስ እንፈልጋለን። ለዚህ በዓል የተባበራችሁትንም እህቶች ወንድሞችን ሁሉ ከልብ አመሰግናለሁ በድጋሚ። ሌላው የቤተ ክርስቲያን ምረቃ በዓልን በተመለከተ በኮሎን ቅዱስ ሚካኤል የሚደረገው ነው። እዛም እንዲሁ ሄዳችሁ በዓሉን እንድታከብሩ ግብዣውን ባለቤቱም ሳምንት ዛሬ ምንም ያስታውስኳችሁ ነው። ሌላ ዝርዝር መረጃዎችን ስለ በዓሉ ከፈለጋችሁ ኮንታክት ኔል ማድረግ ትችላላችሁ። ወይም ደግሞ የጥሪውን ወረቀትም እንዲሁ ደርሳችሁ ካለ መልካም፣ ካልሆነ ያው እኛ ካለ በዓሉ በተለያዩ ፕሮግራሞች ይቀጥላል ነው። የተለያዩ ተናጋሪዎች ታላላቅ እንደ ልዑል ዶክተር አስፋ ወሰን የመሳሰሉት ሁሉ አሉ። ስለዚህ ይህንን ነው በድጋሚ ማስተማት ፈልገው። እንግዲህ መልካም ቆይታና መልካም አዲስ ዓመት። ዛሬም በአዲስ ዓመት መንፈስ ነው ያለ ነው። መልካም ቆይታ።

ጠላ ዝነበረን አፈታው ዝይር ፈታውቱ ዘብዝህ ሩቅ ዘለው ዘቅርብ በረሃ ኮይኖም ብረት ዘዋጣውጡ ዘለው ንዑ ዓደሰው ሰላም ሳይተዋዳዳሩ ዝብል ዝኮርን ፈልውን ዝዝ ዝተበደለን ፈልውን ዝቅሕዝ